የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ሐምሌ 7 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢሲያ ካቶሊካዊት ቤተክርስቲያን ህብረትን እንድትገነባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በቬኔዙዌላ የላጉዌራ ቁምስና አሜሪካን አባ አንቶኒዮ ስለ ቬኔዙዌላ መጸለይ ፈጽሞ እንዳይቋረጥ ማሳሰባቸውን የሚገልጽ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በማስከተል የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢሲያ ካቶሊካዊት ቤተ ክርስቲያን ኅብረትን እንድትገነባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኢንዶኔዥያ መዲና ጃካርታ ውስጥ ከሐምሌ 13 እስከ ሐምሌ 19 2018 ዓ.ም ድረስ ለሚካሄደው 12ኛው የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን ስብሰባ መልእክት ልከዋል። የጉባኤው ልዩ መልእክተኛ አድርገው ለሾሟቸው ብፁዕ ካርዲናል ኦስዋልዶ ግራሲያስ በጻፉት መልእክት በኢሲያ የምትገኝ ካቶሊካዊት ቤተ ክርስቲያን የጊዜውን ሁኔታ ለማስተካከል በምታደርገው ጥረት ሳትፈራ በተግባሮቿና በውሳኔዎቿ መካከል እግዚአብሔርን እንድታስቀድም አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ይፋ ባደረጉት ማግኒፊካ ሂዩማኒታስ ወይም የሰብአዊነት ታላቅነት በሚለው ሐዋርያዊ መልእክታቸው ቁጥር 16 ላይ መፍረሻቸው የተቃረበ ማማዎች ጌቶች ሳትሆኑ ኅብረትን የምትገነቡና የሚመጣውን የእግዚአብሔር መንግሥት አገልጋዮች እንድትሆኑ የሚለውን በመጥቀስ ጥሪያቸውን አቅርበዋል። ቅዱስነታቸው ይህን ጥሪ ያቀረቡት በኢንዶኔዥያ መዲና ጃካርታ ውስጥ ከሐምሌ 13 እስከ ሐምሌ 19 2018 ዓመተ ምህረት ድረስ ለሚካሄደው 12ኛው የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽን ጠቅላላ ስብሰባ ልዩ መልእክተኛ አድርገው ለሾሟቸው የቀድሞው የቦምቤይ ከተማ ሊቀ ጳጳስ ለነበሩት ብፁዕ ካርዲናል ኦስዋልዶ ግራሲያስ በላኩት መልእክት ነው። በላቲን ቋንቋ በጻፉት መልእክታቸው ምእመናኑና ወንድም ብፁዓን ጳጳሳት በመተባበር የጊዜውን ሁኔታ ለመለወጥ በሚያደርጉት ጥረት ሳይፈሩ በኢሲያ የምትገኝ ካቶሊካዊት ቤተ ክርስቲያን እምነትንና ሰብአዊነትን በዘላቂነት ለማሳደግ በምታደርገው ተስፋ ላይ እንድትጸና አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ማኅበረሰብ የጋራ ቁርጠኝነትን መሠረት በማድረግ መዝሙር 85ን ጠቅሰው በጻፉት ሐዋርያዊ መልእክታቸው የተናቁት ድሆች፣ ሕሙማን፣ ስደተኞችና ዝቅተኞች የማዕዘን ድንጋይ ይሆናሉ። በምድር ላይ ፍቅርና እምነት የሚገናኙበት፣ ፍትሕና ሰላም የሚተቃቀፉበት ጠንካራና እንግዳ ተቀባይ የሆነ የጋራ ቤትን ይገነባሉ ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ የእረኝነትና የአባትነት ልብ ለኢሲያ ብፁዓን ጳጳሳት ጉባኤዎች በጻፉት መልእክት የፈረሰውን የባቢሎን ግንብ የሚመስል ከመገንባት ይልቅ መሠረቱ ጠንካራና መልካም የሆነውን በመገንባት እንዲተባበሩ፣ የሰው ልጅ ውበቱን እንዳያጣና ዓለምም እግዚአብሔር በእያንዳንዱ የሰው ልብ ውስጥ መኖሪያው ሊያደርገው የሚፈልገውን ቦታ እንደገና እንዲያውቅ በማለት ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኔ 17 2018 ዓመተ ምህረት በጻፉት መልእክታቸው ላይ የርዕሰ ሊቃነ ጳጳሳት ቋሚ መልእክተኛ እንዲሾም በማለት የጎዋና ዳማው ሜትሮፖሊታን ሊቀ ጳጳስ ብፁዕ ካርዲናል ፊሊፔ ኔሪ አንቶኒዮ ያቀረቡትን ጥያቄ አስታውሰዋል። በመጨረሻም ለሐዋርያዊ ወንድሞቻቸው ለሆኑት ብፁዓን ጳጳሳት በሙሉ የእመቤታችን ቅድስት ድንግል ማርያምና የቅዱስ ዮሴፍ ፍቅራዊ ጥበቃን ተመኝተውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በቬኔዙዌላ የላጉዌራ ቁምስና መሪ ካህን አባ አንቶኒዮ ስለ ቬኔዙዌላ መጸለይ ፈጽሞ እንዳይቋረጥ አሳሰቡ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: ሰኔ 17 ቀን 2018 ዓመተ ምህረት በቬንዙዌላ ላይ የደረሰው አስከፊ የመሬት መንቀጥቀጥ አደጋን አስመልክቶ የቅድስት ልበ ማርያም ቁምስና ካህን የሆኑት አባ አንቶኒዮ ሬላ ምድሪቷ በሐዘንና በጥርጣሬ መዋጧን፣ ነገር ግን በአንድነትና በህብረት መቆሟን ገልጸው ቁምስናቸው በአደጋው እጅግ ለተጎዱ ማህበረሰቦች የእርዳታ አገልግሎት የሚሰጥበት ማዕከል በመሆን የቁሳዊም ሆነ መንፈሳዊ መልሶ ግንባታ ጊዜን ጽናትንና ጸሎትን እንደሚጠይቅ አስረድተዋል። በአካባቢው የሚገኙ ቤተሰቦች አሁንም ድረስ በፈራረሱ ህንፃዎች መካከል በአደጋው ምክንያት የጠፉ ወዳጆቻቸውን የመገኘት ዜና በጉጉት እየጠበቁ ባሉበትና አጠቃላይ ማህበረሰቡ የቀደመ ህይወታቸውን መልሶ ለመገንባት ከፍተኛ ጥረት እያደረጉ በሚገኙበት በአሁኑ ወቅት በላጉዌራ የምትገኘው ካቶሊካዊት ቤተ ክርስቲያን ረቡዕ ሰኔ 17 ቀን 2018 ዓመተ ምህረት ቬንዙዌላ ላይ በደረሰው አውዳሚ ከባድ የመሬት መንቀጥቀጥ አደጋ ምክንያት ጉዳት ከደረሰባቸው ሰዎች ጎን መቆሟን እንደቀጠለች ተናግረዋል። የቅድስት ልበ ማርያም ቁምስና ካህን የሆኑት አባ አንቶኒዮ ሬላ ሁኔታውን አስመልክተው እንደተናገሩት ጉዳቱ ወደ ደረሰባቸው በርካታ አካባቢዎች መድረስ ከባድ ስለሆነ እና የጥፋቱ መጠን እጅግ ከፍተኛ በመሆኑ ምክንያት አጠቃላይ የአደጋውን መጠን መረዳት አሁንም አስቸጋሪ መሆኑን ጠቅሰው ውድመቱ እጅግ በጣም ከፍተኛ ነበር ያሉ ሲሆን አንዳንድ ቦታዎች የጦርነት ቀጠናዎችን እንደሚመስሉና ሌሎች አካባቢዎች ደግሞ አጠቃላይ ህንፃዎች ወደ ፍርስራሽነት በመቀየራቸው የምጽአት ቀን ትዕይንቶችን መስለው ወደ አእምሯቸው እንደሚመጡም አስረድተዋል። ከመሬት መንቀጥቀጡ 15 ቀናት በኋላ በርካታ ቤተሰቦች አሁንም ድረስ የጠፉ ዘመዶቻቸውን በሕይወት የማግኘት ተስፋቸውን አጥብቀው መያዛቸውን የጠቆሙት ካህኑ ሌሎች ደግሞ የሚወዷቸውን ሰዎች አካል ቅሪት ብቻ የማግኘት ልብ የሚሰብር እውነታ እንዳጋጠማቸው ገልጸው በርካታ ቤተሰቦች ዘንድ አሁንም ከፍተኛ ተስፋ እንዳለና በቅርቡ ከፍርስራሹ ስር በሕይወት የተረፉ ሁለት እህቶችን ማዳን መቻሉን አስታውሰዋል። የመረጋጋት መንፈስን ማጣት ከስሜታዊ ጉዳት በላይ መሆኑን ያስረዱት ካህኑ ከዚህም በተጨማሪ የውሃ፣ የምግብና የኢኮኖሚ ደህንነትን ጨምሮ በጣም መሰረታዊ የሆኑ ነገሮችን እንደሚነካ ጠቁመው ምንም እንኳ አንዳንድ ሱቆች እንደገና ቢከፈቱም አጠቃላይ የንግድ እንቅስቃሴዎች ግን ውስን መሆናቸውንና ስፍር ቁጥር የሌላቸው ሰዎች በአደጋው ምክንያት የኑሮ መተዳደሪያቸውን እንዳጡ አስታውሰው በጣም አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል። የቅድስት ልበ ማርያም ቁምስና በሀገሪቱ ስብከቱ ውስጥ ካሉ ሌሎች ማህበረሰቦች ጋር ሲነጻጸር አነስተኛ ጉዳት እንደደረሰበት የጠቆሙት ካህኑ የቤተ ክርስቲያኒቷ በርካታ ሐውልቶች ቢወድሙም የመሰዋያው ስፍራ በከፊል ቢጎዳም የቤተ ክርስቲያኑ መዋቅራዊ ሁኔታ ግን ጥሩ ደረጃ ላይ እንደሚገኝ አስረድተዋል። በአጎራባች ቁምስናዎች ያለው ሁኔታ ግን በጣም የተለየ መሆኑን ያመላከቱት አባ አንቶኒዮ ካቴድራሉ ከፍተኛ ጉዳት እንደደረሰበትና በመሬት መንቀጥቀጡ በደረሰባቸው አደጋ ምክንያት በርካታ አብያተ ክርስቲያናት ፈርሰው እንደገና መገንባት እንዳለባቸው የጠቆሙ ሲሆን የቁምስናው ቤተ ክርስቲያን በአንጻሩ በጥሩ ሁኔታ ላይ ስለምትገኝ ለአስቸኳይ ጊዜ እርዳታ ወሳኝ ማዕከል መሆኗን ገልጸው ቁምስናው ለካህናት የመሰብሰቢያ ቦታ እንዲሁም ለአጎራባች ማህበረሰቦች የእርዳታ ማከፋፈያ ማዕከል መሆኗን አስረድተዋል። ካህኑ ከመላው ቬንዙዌላና ከተለያዩ የዓለም አገራት የተደረገውን ያልተለመደ የትብብር መንፈስ በአጽንኦት በማስታወስ ይህንን የሚያክል ከፍተኛ አደጋ ሲደርስ አይተው እንደማያውቁ ጠቁመው አደጋውን ተከትሎ ለታዩት በርካታ የሰብአዊነት ተነሳሽነቶች ያላቸውን ምስጋና ያቀረቡ ሲሆን ነገር ግን በመጀመሪያዎቹ ጥቂት ቀናት ውስጥ የእርዳታ ጥረቱ በተወሰነ ደረጃ የተዛባበት ምክንያት የአደጋው መጠን ሰፊ በመሆኑ እንዲሁም በርካታ ድርጅቶችና ተቋማት በአንድ ጊዜ በመምጣታቸው እንደሆነም አስረድተዋል። በዚህ ሁኔታ ውስጥ የአገር ስብከቱና የቁምስና ትስስሩን በማስተባበር ፈጣን የሆነ ሀብትንና በጎ ፈቃደኞችን ማሰባሰብ የቻለው ካሪታስ ቬንዙዌላ የተጫወተው ሚና ከፍተኛ መሆኑን ያነሱት ካህኑ ከአደጋው በኋላ ወዲያውኑ ምላሽ የሰጠው የመጀመሪያው ድርጅት ካሪታስ መሆኑን በአጽንኦት ገልጸዋል። ምግብና መድኃኒት ከማከፋፈል ባለፈ መንፈሳዊ እንክብካቤን ማድረግ የአገር ስብከቱ ካህናት ካጋጠሟቸው ፈተናዎች አንዱና ዋነኛው መሆኑን የጠቆሙት አባ አንቶኒዮ ራስን በሌላ ሰው ቦታ ለማስቀመጥ ቀላል እንዳልሆነ ጠቁመው የሰውን ችግር እንደ ራስ አለማየት በተግባር የማይቻል ነገር ነውም ብለዋል። አባ አንቶኒዮ ልባቸውን ከነኳቸው በርካታ አጋጣሚዎች መካከል በፍርስራሹ ውስጥ ተይዛ የቀረችውን የልጅ ልጃቸውን በከፍተኛ ትጋት የሚፈልጉ አንዲት አያት አሳዛኝ ሁኔታ እንደሆነ አስታውሰው ከዚህም በተጨማሪ የአንድ ዓመት ሕፃን ልጅን ጨምሮ በቅርቡ የመሬት መንቀጥቀጡ ሰለባ ለሆኑ በርካታ ሰዎች የቀብር ስነ ስርዓት የተፈጸመበትን ሁኔታ በአዘኔታ ገልጸው እንዲህ ባለው እውነታ ውስጥ የእምነት የብርሃን ጭላንጭልን ለማብራት ትክክለኛዎቹን ቃላት ማግኘት ቀላል ስራ አይደለም ብለዋል። አሁን የተከሰተውን አደጋን የቬንዙዌላውያንን ጽናት ያሳየውንና እንደ አውሮፓውያን አቆጣጠር በ1999 ዓ.ም በቫርጋስ ክልል ከደረሰው አስከፊ የመሬት መንሸራተት አደጋ ጋር ያነጻጸሩት ካህኑ ይህ አደጋ የመጀመሪያቸው እንዳልሆነም አስታውሰዋል። የአካባቢው ቤተ ክርስቲያን ቅድሚያ ከሚሰጣቸው ነገሮች መካከል እንደ ሕንፃ ብቻ ሳይሆን ለማህበረሰባቸው እንደ መሰብሰቢያ፣ መጽናኛና ጸሎት ቦታ ተደርጎ የሚታዩት አብያተ ክርስቲያናትን መልሶ የመገንባት ሁኔታ መሆኑን ያመላከቱት አባ አንቶኒዮ ለምእመናኖቻቸው ይህ ስፍራ መኖሪያ ቤታቸው እንዳልሆነ አዘውትረው እንደሚነግሯቸው አስታውሰው ምእመናን እግዚአብሔርን ለማመስገን፣ ለመጸለይ ወይም ከእርሱ ጋር ለመነጋገር በፈለጉበት ጊዜ ሁሉ ወደዚህ መምጣት ይችላሉ ብለዋል። የአምልኮ ቦታዎችን ከመገንባት በተጨማሪ በአደጋው ለተጎዱ ምእመናን እና ለሐዋርያዊ አገልግሎት ሰራተኞች የሚሰጠውን መንፈሳዊና ስነ ልቦናዊ ድጋፍ ማጠናከር አስፈላጊ እንደሆነ ያመላከቱት ካህኑ ይህ አገልግሎት የሚከናወነው ከካህናትና በቤተ ክርስቲያን ውስጥ ከሚያገለግሉ ምእመናን ጋር እንደሆነም አስረድተዋል። በቁሳቁስ ደረጃ በጣም አጣዳፊ በሆነ ሁኔታ ከሚያስፈልጉ ነገሮች መካከል ምግብና ንጹህ የመጠጥ ውሃ አቅርቦት እንደሆነ የተገለጸ ሲሆን በርካታ ነዋሪዎች ሕይወታቸውን የሚመሩበት ከማኪታ ዓለም አቀፍ አየር ማረፊያና ከላጉዌራ ወደብ ወይም ከአነስተኛ የአካባቢ ንግዶች ጋር በተያያዙ እንቅስቃሴዎች ላይ እንደሆነና አብዛኛዎቹ በአሁኑ ወቅት መዘጋታቸውን ወይም መውደማቸውን ተገልጿል። አንዳንድ ሰዎች መኖሪያ ቤታቸውን አላጡም፣ ነገር ግን ገቢያቸውን በማጣታቸው ምክንያት ራሳቸውን የሚደግፉበት ምንም መንገድ የላቸውም ያሉት አባ አንቶኒዮ ምንም እንኳ የመድኃኒት ልገሳዎች በብዛት ቢኖሩም እና ቁምስናው የማህበረሰቡ የመድኃኒት ባንክ ቢያቋምም ቀጣይነት ያለው የምግብ አቅርቦትን ማረጋገጥ በሚቀጥሉ ሳምንታት ውስጥ ትልቁ ቅድሚያ የሚሰጠው ጉዳይ ሆኖን ይቀጥላልም ብለዋል። አባ አንቶኒዮ በማከልም የመሬት መንቀጥቀጥ አደጋ ሰለባዎችን ለደገፉት ግለሰቦችም ሆነ ተቋማት ያላቸው ልባዊ ምስጋና ገልጸው የሚዲያው ትኩረት ወደ ሌላ ቦታ ሲዞር የነበረው አንድነት እንዳይጠፋ ጥሪ በማቅረብ የሚደረገው እርዳታ መቀነሱ ስለማይቀር እንደገና በሁለት እግራችን ለመቆም እንድንችል እና የመልሶ ግንባታውን ስራ ለመጀመር አሁንም ተጨማሪ እርዳታ እጆች ያስፈልጉናል ብለዋል። ከዚህም በተጨማሪ በአገራቸው ውስጥ የሚከናወኑትን ክስተቶች በከፍተኛ ስጋት ለሚከታተሉት በውጭ ሀገራት ለሚኖሩ ቬንዙዌላውያን የተስፋ መልእክት ያቀረቡት አባ አንቶኒዮ በመጨረሻም ለሁሉም በጎ ፍቃድ ላላቸው ሰዎች ከልብ የመነጨ ጥሪ በማቅረብ ለቬንዙዌላ መጸለይን አታቋርጡ በማለት የተማጸኑ ሲሆን ሁሉም ሰው በቁሳዊ መንገድ መርዳት ባይችልም ነገር ግን ፍሬ የሚያፈራበት ወደ እግዚአብሔር ዙፋን ስለሚደርስ ለሕዝቡ በየቀኑ መጸለይ ዋጋ እንዳለው ጠቁመው ቤተክርስቲያኒቱን ከተጎዱት ጋር መቆሟን የምትቀጥልበትን መንፈስ የሚገልጹ ቃላትን በመጥቀስ እምነት ነገሮችን ቀላል አያደርግም፣ በቀላሉ እንዲቻሉ ያደርጋቸዋል፣ ምክንያቱም ወደፊት እንድንራመድ በነፍሳችን ውስጥ ጥንካሬ ይሰጠናል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣቸዋለን። የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አቶ አንድሪያ ቶርኔሊ በርዕሰ ሊቃነ ጳጳሳት የቅዱስ ጴጥሮስ ተተኪነትና በአስተምሯቸው ሚና ላይ በማሰላሰል የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ ያዘጋጀውን ርዕሰ አንቀጽ ከዚህ ቀጥሎ እናስደምጣቸዋለን። ርዕሰ ሊቃነ ጳጳሳት ስለ ጦርነትና ስለ ሰላም፣ ስለ ስደት ወይም በሰው ሰራሽ አስተውሎት ዘመን የሰው ልጅ ስብዕናውን ሳያጣ እንዴት መኖር እንደሚችል በሚናገሩበት ወቅት ዘወትር የሐዋርያው ጴጥሮስ ተተኪና ከሁሉም በላይ መንፈሳዊ መሪ በመሆን ነው። የሮም ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት እንደ ጎርጎሮሳውያኑ በ1929 ዓ.ም የሮማውያንን ጥያቄ በፈታው የላቴራን ስምምነት መሠረት የዓለማችን ትንሿና ሉዓላዊ አገር በጣሊያን መዲና ሮም ውስጥ በምትገኝ ትንሿ ቫቲካን ውስጥ ሆነው የሰው ልጆችን በሚመለከቱ ጉዳዮች ላይ ሲወያዩ ፖለቲከኛ ወይም ስለ ፖለቲካ ይናገራሉ ማለት አይደለም። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ ጥቅምት 4 1965 ዓ.ም ለተባበሩት መንግሥታት ጠቅላላ ጉባኤ ባደረጉት ንግግር ይህን በሚገባ አስረድተዋል። ይህ ጉባኤ ሁላችሁም በሚገባ እንደምታውቁት ሁለት ዓይነት ባሕሪ አለው። ቀላልነቱንና ታላቅነቱን በአንድ ጊዜ የሚገልጽ ነው። ቀላልነቱን ስንመለከተው ለጉባኤው የሚናገረው ርዕሰ ሊቃነ ጳጳሳት እንደ እናንተ ሰውና ሉዓላዊ መንግሥታትን ከሚወክሉ መካከል እጅግ ትንሹ ወንድማችሁ በመሆን ነው። እኛን ከዚህ አንጻር መመልከት ከመረጣችሁ ምሳሌያዊና ጊዜያዊ ሉዓላዊነት ብቻ ያለውን መንፈሳዊ ተልእኮን በነጻነት መጠቀሙንና ከእርሱ ጋር መገናኘት ለሚፈልጉት ማረጋገጥ የምፈልገው ከዚህ ዓለም ሉዓላዊነት ነጻ መሆኑን ነው ብለዋል። ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ በዩናይትድ ስቴትስ ሐዋርያዊ ጉብኝታቸው ላይ ስለ ራሳቸው ሲናገሩ ጊዜያዊ ኃይል የለውም፣ ከእናንተ ጋርም ለመወዳደር ምንም ፍላጎት የለውም። እንደ እውነቱ ከሆነ በምንችለው መስክ ሁሉ በትሕትናና በፍቅር ለማገልገል ከመፈለግ ሌላ ለጉባኤው የምናቀርበው ጉዳይም ጥያቄም የለንም ብለዋል። ኢየሱስ ክርስቶስን ለማገልገል ያለውን ፍጹም ነጻነት ለማረጋገጥ ሲባል ከአንድ ምዕት ዓመት ገደማ በፊት የሮም ጳጳስና የኩላዊት ቤተ ክርስቲያን ሐዋርያዊ እረኝነት አገልግሎቱን የሚፈጽምበትን ትንሽ መሬት ተገኝቶ ተቋቋመ። ነገር ግን ይህ ከሌላው ከማንኛውም መንግሥት የተለየ ፍላጎት እንዳለው በትክክል ለመለየት የተነደፈ ነበር። ይህ ንድፍ የሁለትዮሽ ተልእኮ ማረጋገጫ አይደለም። የርዕሰ ሊቃነ ጳጳሳትን የሀገር መሪነት ሚናን ማጉላትና ማጋነን ወይም በዚህ ሚና አስፈላጊነት ላይ ማትኮር የሚያሳስት ነው። ምክንያቱም የዓለም አቀፍ ሐዋርያዊ እረኛ እውነተኛ ተልእኮ ዋጋን ያስከፍላል። ወንጌልን ለማወጅ ብቻ ዓላማ ያለው ሐዋርያዊ እረኛ ለካቶሊካዊ ምዕመናን፣ ለክርስቲያኖች፣ ለአማኞች እና በጎ ፈቃድ ላላቸው ሰዎች በሙሉ ከመሳሪያ ትጥቅ ነፃ የሆነ ሰላማዊ የፍቅርና የወንድማማችነት መልእክት ይናገራል። በዚህም የሚላን ከተማ ሊቀ ጳጳስ የነበሩትና በቀድሞ ስማቸው ካርዲናል ጆቫኒ ባቲስታ ሞንቲኒ በኋላም ርዕሰ ሊቃነ ጳጳሳት የሆኑት ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ በጥቅምት 10 1962 ዓ.ም በካምፒዶሊዮ ባደረጉት ንግግር አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በዚያ ንግግራቸው የቤተ ክርስቲያኒቱ ግዚያዊ ኃይል በ870 ዓመተ ምህረት ማብቃቱንና በጳጳሳዊ ግዛቶች ላይ የደረሰውን ውጥቀት አስመልክተው ሲናገሩ የቤተ ክርስቲያኒቱ መንፈሳዊ አስተዳደርና በዓለም ላይ ያላት የሞራል ተጽዕኖ ከመቼውም ጊዜ በበለጠ ወደ ከፍተኛ ደረጃ የደረሰው የርዕሰ ሊቃነ ጳጳሳት ሐዋርያዊ አስተምሮንና የወንጌል ምስክርነትን በልዩ ኃይል በጀመሩበት ጊዜ ነበር ብለዋል። የሐዋርያው ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት የሰው ልጅ ሕይወት በእያንዳንዱ ደረጃ መከበር እንዳለበት ጥሪ ሲያቀርቡ፣ የሕዝቦችን የጋራ ጥቅም በአእምሯቸው ይዘው ስለ ሰላም ሲናገሩ፣ ከፍትሐዊ ጦርነት ጽንሰ ሐሳብ በላይ የጦር መሳሪያ ውድድር እንዲቆም ማኅበራዊ አስተምሮን ይፋ በማድረግ ውይይትና ድርድር እንዲደረግ፣ የስደተኞች ሰብአዊ ክብር ሳይዘነጋ በሄዱበት ሁሉ ተቀባይነት እንዲያገኙ ሲጠይቁ፣ ድሆችን የወንጌል እምብርት በማድረግ የበለጠ ፍትሐዊና ትክክለኛ ማኅበረሰብን መገንባት እንዳለበት ሲያስታውሱን፣ የሃይማኖት ነጻነት እንዲጠበቅ ለፍጥረት እንክብካቤን በማድረግ ለልጆቻችንና ለልጅ ልጆቻችን የማስተላለፍ አስፈላጊነትን ሲያስረዱ፣ እንደ መንግሥት መሪ ሳይሆን ወንጌልን ለዓለም የሚያውጁ በመሆናቸው ብቻ ነው ሲል ርዕሰ አንቀጹ ሐተታውን ደምድሟል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 7 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ወደ እናንተ አድማጮቻችን የምናደርሰው ሀብትን ስለ መካፈል በሚገልጸው ክፍል ላይ ትኩረት አድርገን ያዘጋጀውን አስተምሮ በማስከተል ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን። ሀብትን ስለ መካፈል። ሀብትና ንብረት ሕጋዊ ባለቤት ቢኖራቸውም እንኳን ምንም ጊዜ ቢሆን አጠቃላይ ግብ አላቸው። ሀብትን ያላግባብ ማከማቸት ኢ ግብረ ገባዊ ነው። ምክንያቱም እግዚአብሔር ለሁሉም ሀብትና ንብረት ያስቀመጠውን አጠቃላይ ግብ በግልጽ ይቃረናልና። ክርስቲያናዊ ድህነት የተሟላ የሰው ልጅ ነጻነት ነው። ይህም ማለት ከእጦት ብቻ ሳይሆን ከንብረት ባለቤትነትም ነፃ መሆን ነው። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተዋል ይለናል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንደተገለጸው። የቤተ ክርስቲያን አቦ የዘመናቸውን ማኅበራዊና ፖለቲካዊ መዋቅሮችን ከመለወጥ ይልቅ የምዕመናንን ህሊና ለመለወጥ ትኩረት ይሰጣሉ። በኢኮኖሚያዊ መስክ የተሰማሩና ሀብት ያላቸው ሰዎች ራሳቸውን እግዚአብሔር ባደራ የሰጣቸው ሀብት አስተዳዳሪዎች አድርገው እንዲቆጥሩ ያስባሉ። ሀብት ሰውን የማገልገል ተግባሩን የሚያሟላው ለሌሎችና ለህብረተሰብ ጥቅም ሲውል ነው። የአሌክሳንድሪያው ቅዱስ ቀለሜንጦስ እንዳለው አንዳችንም ሀብት ከሌለን ለባልንጀራችን እንዴት መልካም ነገር ማድረግ እንችላለን? በቅዱስ ዮሐንስ አፈወርቅ አስተሳሰብ ሀብት ያለው በአንዳንድ ሰዎች እጅ ሲሆን እነርሱም ለሌሎች በማካፈል ይመሰገኑበታል። ሀብት ከእግዚአብሔር የሚመጣ ነገር ስለሆነ ለባለቤቱ ጥቅም ይውላል፣ የሌላቸውም እንዲጠቀሙበት እንዲዘዋወር ይደረጋል። ከመጠን በላይ ሀብት ጋር መቆራኘትና ለማከማቸት መመኘት ክፉ ነገር ነው። ታላቁ ቅዱስ ባሲሊዮስ ሀብታሞች የጎተራዎቻቸውን በር እንዲከፍቱ ሲያበረታታ ትልቅ ወራጅ ውሃ በሺ በሚቆጠሩ ቦዮች ውስጥ አድርጎ ወደ ለም መሬት እንደሚፈስ እንዲሁ በሺ የተለያዩ መንገዶች ገበታችሁ ወደ ድሆች ቤት እንዲደርስ አድርጎ ይላቸዋል። ቅዱስ ባሲሊዮስ እንደሚያብራራው ሀብት ከምንጭ እንደሚፈልቅ ውሃ ነው። ብዙ በተቀዳለት ቁጥር እየጠራ ይሄዳል። ምንጩን አለመጠቀም ግን ስህተት ይሆናል። ታላቁ ቅዱስ ጎርጎሪዮስ እንደተናገረው ባለጸጋ ሰው የንብረቱ አስተዳዳሪ ብቻ ነው። ለድሆች የሚያስፈልጋቸውን ነገር መስጠት በትሕትና መከናወን ያለበት ሥራ ነው። ምክንያቱም ሀብቱ የሰጪው አይደለምና ሀብትን ለራሱ ብቻ የሚያከማች ሰው ንጹህ አይደለም ለተቸገሩ መስጠት እዳ መክፈል ይሆናል ማለት ነው በማለት ያስተምራል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነበር።
0: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ሐምሌ 8 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሰናዳናቸውን ዝግጅቶች በቅድሚያ እናስተዋውቃችኋለን። በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ ውይይት እየተካሄደ መሆኑን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልእኳቸውን በመጀመር ጦርነቱ እንዲቆም ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የዓለም መሪዎች፣ የኖቤል ተሸላሚዎችና የአእምሮ ሕክምና ባለሙያዎች በበርጎ ላውዳቱ ሲ እንደሚሰበሰቡ መነገሩን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። በመጨረሻም የጋራ ጥቅምን ትርጉም በተመለከተ በካቶሊክ ቤተክርስቲያን ትምህርተ ክርስቶስ ውስጥ ከቁጥር 1905 እስከ 1912 ድረስ የተገለጸውን አስተምሮ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ ውይይት እየተካሄደ እንደሚገኝ ተገለጸ። የኖቤል ተሸላሚዎችን ያሳተፈ በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ የሚወያይ የባለሙያዎች ጉባኤ በካስቴል ጋንዶልፎ የውዳሴ ላንተይሁን መንደር ሐምሌ 7 2018 ዓመተ ምህረት መጀመሩ ታውቋል። ጉባኤው የኖቤል ተሸላሚዎችን፣ ባለሙያዎችን፣ የዩኒቨርሲቲ ተወካዮችን በማሳተፍ ዓለማችንን እየጎዱ ባሉ ትልልቅ ፈተናዎች ላይ እንደሚወያይ ታውቋል። ከ200 በላይ የኖቤል ሽልማት አሸናፊዎች፣ የቀድሞ የሀገር መሪዎች፣ የዩኒቨርሲቲ ተወካዮችና ባለሙያዎች ማክሰኞ ሐምሌ 7 2018 ዓመተ ምህረት በካስቴል ጋንዶልፎ በሚገኝ የአትክልት ስፍራ ተሰብስበው በሰው ሰራሽ አስተውሎትና በኒውክሊየር ጦርነት ላይ ውይይት መጀመራቸው ታውቋል። በሰው ሰራሽ አስተውሎትና በኒውክሊየር ጦርነት ላይ እየተወያየ እስከ ሐሙስ ድረስ የሚቆየው ዓለም አቀፍ ጉባኤው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት ዘመን የሰውን ልጅ ከጉዳት ለመታደግ ጥረት ካደረጉበት የሰው ልጅ ታላቅነት ከተሰኘ ጳጳሳዊ መልእክት ላይ ተነሳሽነትን ማግኘቱ ታውቋል። ጉባኤው በማጠቃለያው በሰው ሰራሽ አስተውሎት፣ በኒውክሊየር ጦርነት፣ በራስ ገዝ የጦር መሳሪያዎች፣ በአዳዲስ የዲጂታል ፕሮቶኮሎችና በዲጂታል ዘመን የመሳሪያ ትጥቅ የሌለበት ሰላምን አስመልክቶ የሚጸድቀውን የስምምነት ሰነድ እንደሚፈርም ታውቋል። ለሶስት ቀናት የሚቆየው ጉባኤው በተለይም በትብብር፣ በሰው ልጅ ክብር፣ በተቀናጀ ልማትና በሰላም ላይ ያተኮሩ የሰው ሰራሽ አስተውሎት አስተዳደርን የሚመሩ መርሆችን ለማቅረብ በማለም በኒውክሊየር ዘመን የሰው ልጅ ቤተሰብ ደካማነት፣ ቴክኖሎጂ ለሰው ልጅ አገልግሎትና የሰው ሰራሽ አስተውሎትና የጦርነት የሞራል ተግዳሮቶች በሚሉት ርዕሰ ጉዳዮች ላይ እንደሚወያይ ታውቋል። የጉባኤው የመጀመሪያዎቹ ሁለት ቀናት በካስቴል ጋንዶልፎ በሚገኝ ውዳሴ ላንተይሁን የአትክልት ስፍራ የሚካሄዱ ሲሆን ሦስተኛውና የመጨረሻው ቀን የሮም ማዘጋጃ ቤት መቀመጫ በሆነው በካፒቶሊን ሂል እንደሚካሄድ ታውቋል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት የውዳሴ ላንተይሁን ከፍተኛ የትምህርት ማዕከል ልዩ ኃላፊና የጽሕፈት ቤቱ ምክትል ኃላፊ የሆኑት ብፁዕ ካርዲናል ፋቢዮ ባጆ ለጉባኤው ተካፋዮች ባደረጉት የመግቢያ ንግግራቸው ጉባኤያችንን የምናካሂደው በታሪክ ውስጥ በከፍተኛ ደረጃ በሚከሰቱ የጂኦፖለቲካዊ ውጥረቶች፣ የዓለም አቀፍ ስርዓት መበታተንና የቴክኖሎጂ ውድድር መባባስ በተሞላበት ወቅት ነው ሲሉ አስረድተው እነዚህ ጉዳዮች በሰው ሰራሽ አስተውሎትና በራስ ገዝ ቴክኖሎጂዎች ፈጣን እድገት እንዴት እንደሚታገዙ ገልጸዋል። በዚህ ረገድ የስብሰባውን አስፈላጊነትና በተለያዩ ዘርፎች ውስጥ ውይይትን የማስፋፋት አስፈላጊነትን አስረድተው የፈጠራ ፍጥነት ብዙውን ጊዜ ከማሰላሰያ ጊዜ በልጦ በተገኘበት በዚህ ወቅት ዓለም ወደ እውነተኛ የሰው ልጅ ግቦች እድገት ሊመሩ የሚችሉ የጋራ መርሆች ያስፈልገዋል ሲሉ አስረድተዋል። ጉባኤውን የሚሳተፉት የዶሚስ ኮሚኒቲ ፋውንዴሽን ፕሬዚደንት የሆኑት ብፁዕ ካርዲናል ሲልቫኖ ማሪያ ቶማሲ በበኩላቸው ለተሳታፊዎቹ ባደረጉት ንግግር ይህ ጉባኤ ሊከሰቱ የሚችሉ አደጋዎችን ለመተንተን ብቻ አይደለም ሲሉ አጽንኦት ሰጥተዋል። ተስፋን ለማደስ፣ ውይይት እንደሚቻል ለማሳየት፣ ዛሬም ቢሆን ጥበብ ከእውቀት ጋር አብሮ ሊሄድ እንደሚችል፣ የሰው ልጅ የራሱን የወደፊት ሕይወት የማስተዳደር አቅም እንዳላጣ ለማሳየት ተሰብስቧል ሲሉ ተናግረዋል። የሰው ልጅ በራሱ ዕጣ ፈንታ ላይ ታይቶ የማይታወቅ ኃይል በመጣበት በዚህ ወቅት ሕሊና ያላቸው የወደፊት ትውልዶች ወንዶችና ሴቶች ከግጭት ይልቅ ትብብርን፣ ከፍርሃት ይልቅ ውይይትንና ወደ ኋላ ከማለት ይልቅ ተስፋን እንደመረጡ መናገር እንዲችሉ አጥብቀው ተናግረዋል። የጉባኤው የመጀመሪያ ውይይት ያተኮረው እንደ ሌሎች በርካታ ውይይቶች ሁሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግንቦት ወር የሰው ልጅ ታላቅነት በሚል ርዕስ ይፋ ባደረጉት ጳጳሳዊ መልእክት መሠረት ያደረገ ሲሆን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክት ላይ ጠቅለል ያለ የማብራሪያ ንግግር ያደረጉት በቅድስት መንበር የምንኩስና ሕይወት ተቋማት ጽሕፈት ቤት ኃላፊ ብፁዕ ካርዲናል አንገል ፈርናንደዝ አርቲሜ ናቸው። ቀጥሎም በርካታ ታዋቂ ሰዎች ወደ ውይይቱ የገቡ ሲሆን ከእነርሱ መካከል የኖቤል የሰላም ሽልማት አሸናፊና የኮሎምቢያ የቀድሞ ፕሬዚደንት የነበሩት ዩዋን ማኑኤል ሳንቶስ ይገኙበታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልኳቸውን በመጀመር ጦርነቱ እንዲቆም ጸሎት ማቅረባቸው ተገለጸ። የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት የሆኑት ብፁዕ ካርዲናል ማቴዎ ዙፒ በዩክሬን ሊቪቭ ክልል በሚገኘው በዛኪድ አንድ ማረሚያ ቤት ማዕከል የሚያደርጉትን የአራት ቀናት ጉብኝት ጀምረዋል። ብፁዕነታቸው ከዚያም ለሩሲያ ጦር ሲታገሉ ተይዘው ከታሰሩት የሰራዊቱ አባላት ጋር ተገናኝተው ከሩሲያ ሊቃነ ጳጳሳት ሊዮ 14ኛ የተላከላቸውን ስጦታና መልእክት ካደረሱ በኋላ ቅዱስነታቸው እንደሚጸልዩላቸውና በቅርቡ ወደ የቤታቸው እንደሚመለሱ ተስፋ እንዳላቸው ገልጸዋል። በዩክሬን በሊቪቭ ክልል በሚገኘው የዛኪድ አንድ የማረሚያ ቤት ማዕከል ውስጥ ለሚገኙ ታራሚዎች ሶስት ስጦታዎችን ያመጡት ብፁዕ ካርዲናል ማቴዎ ማሪያ ዙፒ ስጦታውም በቅርቡ የቤታቸውን በር መክፈቻ ቁልፍን የሚያስቀምጡበት በዚህም ዋና በራቸውን ከፍተው ከሚወዷቸው ሰዎች ጋር እንዲገናኙ የሚል ተስፋ ያለው የቁልፍ መያዣ ሰንሰለት ለክርስቲያኖች የእመቤታችን ምስል ያለበት ለሌሎችም በሙሉ የተስፋ ምልክት ያለበት የሮም ከተማ ነዋሪዎች ጠባቂ እመቤታችን ካርድና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነቱ ቆሞ ሰላም እንዲሰፍን እየጸለዩ መሆኑን የሚያሳይ ፎቶግራፍ ያለበት እንደሆነ ታውቋል። ጉብኝቱ ብፁዕ ካርዲናል ማቴዎ ዙፒ በጦርነቱ ወቅት ወደ ዩክሬን የሄዱበትን የመጀመሪያ ጉዞ ሁለተኛ ተልእኮ የሚያሳይ እንደሆነ ታውቋል። በመጀመሪያ ጉዟቸው በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጥያቄ መሠረት እንደ ጎርጎሮሳውያኑ በሰኔ ወር 2023 ዓ ም ወደ ሞስኮ፣ ዋሽንግተንና ቤጂንግ ከመሄዳቸው በፊት በኪየቭ ከፕሬዚደንት ቮሎዲሚር ዜሌንስኪና ከሌሎች የፖለቲካና የቤተ ክርስቲያን መሪዎች ጋር ያደረጓቸውን ስብሰባዎች ያካትታል። ይህ የሰብአዊነት ተልእኮ በግዳጅ የተወሰዱ የዩክሬን ሕፃናትን ለመመለስ፣ የእስረኞች ልውውጥን ለማመቻቸትና በውጊያው ወቅት የሞቱት ወታደሮችን ወደ አገራቸው ለመመለስ በሚደረገው ጥረት የቤተ ክርስቲያኒቱን ሚናና ድጋፍ ለማሳየት የተደረገ እንደነበር ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ ወደ ኪየቭ ከመመለሳቸው በፊት የቅድስት መንበር ሐዋርያዊ እንደራሴ ከሆኑት ከሊቀ ጳጳስ ብፁዕ አቡነ ዲስቫልዳስ ፉልቦካስና በቅድስት መንበር የዩክሬን አምባሳደር አንድሪ ዩራሽ ጋር ሆነው የታራሚዎችን የመኖሪያ ክፍሎችን፣ ጸሎት ቤትንና ክሊኒክ ጎብኝተዋል። አምባሳደር ዩራሽ እንደተናገሩት ተቋሙ ዓለም አቀፍ ደረጃዎችን የሚያሟላና ታራሚዎች የሚገኙበትን ሁኔታ ማጣራት ለሚፈልጉት ጎብኚዎች ክፍት መሆኑን አረጋግጠዋል። አቬኒር የተሰኘው የጣሊያን ጋዜጣ በዝርዝር ዘገባው ብፁዕ ካርዲናል ማቴዎ ዙፒ ከ50 በላይ አገራት ከመጡ በደርዘን ከሚቆጠሩ እስረኞች ጋር ሰላምታ መለዋወጣቸውን በፈረንሳይኛና በስፓኒሽ ቋንቋዎች ሲያነጋግሯቸውና ታሪኮቻቸውን በአጭሩ ሲያዳምጡ እንደነበር ይተርካል። ብፁዕ ካርዲናል ማቴዎ ዙፒ በጦርነቱ ወቅት እግሩን ላጣ የ25 ዓመት እስረኛ ስጋታቸውን ገልጸው በቅርቡም የሰው ሰራሽ አካል እንደሚገጠምለት ተስፋ እንዳላቸው ተናግረዋል። ብፁዕ ካርዲናል ማቴዎ ዙፒ የጉብኝታቸውን ዓላማ ለታራሚዎች ሲናገሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተስፋን እንድናመጣላችሁ እኔንና ሐዋርያዊ እንደራሴውን ልከውናል ካሉ በኋላ ጦርነቱ ቆሞ እስረኞች ወደ የቤታቸው እንዲመለሱ ይጸልያሉ ብለዋል። ስጦታዎችን ለታራሚዎቹ በግል በሰጧቸው ወቅት ባስተላለፉት መልእክት በቅርቡ ወደ ቤታቸው እንደሚመለሱ ተስፋ እንደሚያደርጉ ገልጸው የወደፊት ሕይወትን በተስፋ እንዲመለከቱ አሳስበው ጦርነቱ በቅርብ ጊዜ ውስጥ እንዲያበቃ አጥብቀን እንጸልያለን ብለዋል። ብፁዕ ካርዲናል ማቴዎ ዙፒ በጸሎታቸው ማጠቃለያ ወደ ቤቶቻችሁ የምትመለሱበት መንገድ በቅርቡ እንዲገኝ፣ ጦርነቱ እንዲያበቃና አዲስ ሕይወት እንዲጀመር እንጸልይ ብለው ክፉ የሆነውን ሁሉ ከልብ ማስወገድ እንደሚገባ አሳስበው እግዚአብሔር ዘወትር ተስፋን በመስጠት ክፋትን ዘወትር እንድናሸንፍ ይረዳናል በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የዓለም መሪዎች፣ የኖቤል ተሸላሚዎችና የአእምሮ ሕክምና ባለሙያዎች በቦርጎ ላውዳቶ ሲ እንደሚሰበሰቡ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: 30 የኖቤል ተሸላሚዎች፣ ከ30 አገሮች የተውጣጡ ተወካዮች፣ የቀድሞ የክልልና የመንግስት መሪዎች፣ ኦፕን ኤአይ፣ ጉግል ዲፕ ማይንድ፣ ኤኤአርዩ እና አንትሮፒክ ጨምሮ 20 ታዋቂ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ባለሙያዎች እና 30 በዓለም ላይ ታዋቂ ዩኒቨርሲቲዎችና የምርምር ተቋማት ተወካዮች በዚህ ሳምንት በካስቴል ጋንዴልፎ በሚገኘው ቦርጎ ላውዳቶ ሲ እና በኋላም በካፒቶል ሂል ተሰብስበው በሮም የተካሄደውን የጦር መሳሪያና የጦር መሳሪያ ቅነሳ የሰላም አዋጅን እንደሚያጸድቁም ይጠበቃል። ቫቲካን በሚገኘው ቦርጎ ላውዳቶ ሲ በካስቴል ጋንዴልፎ ጳጳሳዊ የአትክልት ስፍራዎች ከሐምሌ 7 እስከ 9 ቀን 2018 ዓ.ም ባለው ጊዜ ውስጥ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትንና የኒውክሌር ጦርነትን አስመልክቶ ለመወያየት በዓለም ላይ ከ200 በላይ ታዋቂ ሰዎችና በዓለም አቀፍ ደረጃ በሰላምና በአርቲፊሻል ኢንተለጀንስ ዘርፎች የሚታወቁ ዓለም አቀፍ የምርምር ተቋማት ተወካዮች እንደተሰባሰቡ የተገለጸ ሲሆን አሁን ባለንበት የሰው ሰራሽ አስተውሎት ዘመን ለሰው ልጅ ጥበቃ የማድረግ አስፈላጊነት ላይ ተመስርቶ በተጻፈው አዲሱ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ተነሳሽነት የሚካሄደው ይህ ጉባኤ ዓለም አቀፍ ግጭቶች፣ እየጨመረ በመጣው አለመረጋጋትና ከጊዜ ወደ ጊዜ እየተባባሰ በሄደው የኒውክሌር መሳሪያ ሁኔታ ላይ ትኩረት አድርጎ እንደሚወያይ የተነገረ ሲሆን ከዚህም ባለፈ ይህ ስብሰባ የርዕሰ ሊቃነ ጳጳሳት ሊዮ ለሰላም ትጥቅ መፍታትና የጦር መሳሪያ ቅነሳ የሚለው ራዕይ አንዱ አካል እንደሆነም ተነግሯል። ሰሞኑን የሚካሄዱት እነዚህ ስብሰባዎች አሁን በመንገኝበት የሰው ሰራሽ አስተውሎት በኒውክሌርና በራስ ገዝ የጦር መሳሪያዎች በአዳዲስ ዲጂታል ፕሮቶኮሎችና የዲጂታል ልማት ሞዴሎች ዘመን ሰላምን ለማስፈን ትጥቅ መፍታትና የጦር መሳሪያ ቅነሳ አስፈላጊነት ላይ በማተኮር ሮም ላይ የተዘጋጀው ረቂቅ ሰነድ በማጽደቅ ይጠናቀቃል ተብሎም እንደሚጠበቅ የተገለጸ ሲሆን ዝግጅቱ ሐምሌ 9 በካፒቶል ሂል በሚገኘው የሮም ከተማ አዳራሽ በሚካሄድ ደማቅ ስብሰባ ይጠናቀቃልም ተብሏል። 30 የኖቤል ተሸላሚዎች፣ የቀድሞ የክልልና የመንግስት መሪዎች፣ ዓለም አቀፍ ደረጃ በሰላምና በአርቲፊሻል ኢንተለጀንስ ዘርፎች እጅግ የሚታወቁ 30 የዓለም አቀፍ የምርምር ተቋማት ተወካዮችን ጨምሮ 20 ከዓለም የሰው ሰራሽ አስተውሎት ባለሙያዎችና በልጻጊዎች ለሶስት ቀናት ያክል ኮንክሌቭ ተብሎ በሚታወቀው የውይይት አይነት በአሁኑ ወቅት የሰው ልጅ እያጋጠሙት ያሉ ዋና ዋና ተግዳሮቶችን አስመልክተው ጠንካራ ውይይት እንደሚያደርጉም ተገልጿል። ከዚህም ባለፈ ስለ ዓለም አቀፍ ደህንነት፣ ስለ አዳዲስ ቴክኖሎጂዎች አስተዳደር፣ ስለ ጦር መሳሪያ ቅነሳና ሰላም ላይ ያተኮረ የኢኮኖሚ ልማት ዙሪያ በተለየ ሁኔታ ውይይት እንደሚያደርጉ የተነገረ ሲሆን የውይይቶቹ ዋና ዓላማ ፈጠራን፣ ኃላፊነትንና ስነ ምግባርን ማዋሃድ የሚችል አዲስ ዓለም አቀፍ አሰራር ለመፈለግ እንደሆነም ተገልጿል። ይህ ተነሳሽነት የኒውክሌር ጦርነትን ለመከላከል በተመሰረተው የኖቤል ተሸላሚዎች ጉባኤ፣ የኖቤል ተሸላሚ ሴቶች ተነሳሽነት፣ የኒውክሌር ጦርነትን ለመከላከል በተቋቋመው ዓለም አቀፍ ሐኪሞች ማኅበር፣ በፑግዋሽ የሳይንስና የዓለም ጉዳዮች ጉባኤ፣ በዩንስ ማዕከል፣ የአሜሪካ ካቶሊክ ዩኒቨርሲቲ፣ የቺካጎ ዩኒቨርሲቲ የአደጋ ስጋት ላቦራቶሪ፣ የሃርቫርድ የሕክምና ትምህርት ቤት፣ የብሪንግሃም ሴቶች ሆስፒታል፣ የኖትርዳም ዩኒቨርሲቲ፣ የአቶሚክ ሳይንሲስቶች ማኅበር እና የሶጋ ጋይካ ኢንተርናሽናል ተቋም አጋርነት እንዲሁም ዶመስ ኮሚኒስት ፋውንዴሽን እንደ ዋና ሴክሬታሪያት በመሆን እንደተዘጋጀም ተገልጿል። ከዚህም ባሻገር አንዳንድ የዓለም ግንባር ቀደም ዩኒቨርሲቲዎችና የምርምር ተቋማት የተውጣጡ ተወካዮች የሚሳተፉ ሲሆን ከእነዚህም መካከል የሃርቫርድ ዩኒቨርሲቲ፣ የስታንፎርድ ዩኒቨርሲቲ፣ የኮሎምቢያ ዩኒቨርሲቲ፣ የፕሪንስተን ዩኒቨርሲቲ፣ የካሊፎርኒያ ዩኒቨርሲቲ፣ በርክሌይ በሞንትሬ የሚገኘው የማርልበሪ ዓለም አቀፍ ጥናት ተቋም፣ የኦክስፎርድ ዩኒቨርሲቲ፣ የማንቸስተር ዩኒቨርሲቲ፣ የፈረንሳይ ኮሌጅ፣ የኩዊንስ ዩኒቨርሲቲ፣ የሲሞን ፍሬዘር ዩኒቨርሲቲ፣ የአውስትራሊያ ብሔራዊ ዩኒቨርሲቲ፣ የአንተርወርፕ ዩኒቨርሲቲ፣ የቅዱስ ፓትሪክ ጳጳሳዊ ዩኒቨርሲቲ፣ ቶር ቬርጋታ የሚሰኘው የሮም ዩኒቨርሲቲ፣ የባልሴሮይ ተቋም፣ የደቡባዊ ካሊፎርኒያ ዩኒቨርሲቲ እና ቴሌማቲካ ኢንተርናዚዮናሌ ዩኒቨርሲቲ እንደሚገኙበት ተገልጿል። ይህ ስብሰባ አሁን ባለንበት በሰው ሰራሽ አስተውሎት፣ የኒውክሌርና የራስ ገዝ ጦርነት መሳሪያዎች፣ አዳዲስ ቴክኖሎጂዎች፣ የፕሮቶኮሎችና የዲጂታል ልማት ሞዴሎች ዘመን ሰላምን ለማስፈን ትጥቅ መፍታት እና የጦር መሳሪያ ቅነሳ አስፈላጊነት ላይ በማተኮር ሮም ላይ የተዘጋጀውን ረቂቅ ሰነድ በማጽደቅ እንደሚጠናቀቅ የተነገረ ሲሆን ይህ ሰነድ በትብብር፣ በሰብአዊ ክብር፣ በሁለንተናዊ የሰው ልጅ እድገትና በሕዝቦች መካከል ሰላም ላይ የተመሰረተ የዓለም አቀፍ ደህንነት ራዕይን በማራመድ የሰው ሰራሽ አስተውሎት አስተዳደርን በተመለከተ መርሆችንና መመሪያዎችን ለመመስረት የተዘጋጀ እንደሆነም ተነግሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የጋራ ጥቅምን ትርጉም በተመለከተ በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ውስጥ ከቁጥር 1905 እስከ 1912 ድረስ የተገለጸውን አስተምሮ እናቀርብላችኋለን። የጋራ ጥቅም ከሰው ልጅ ማኅበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር የግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማኅበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ሕይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም ሦስት መሠረታዊ ነጥቦችም ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለሥልጣናት የሰዎችን መሠረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ኅብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማዳበር አስፈላጊ የሆነ ባሕርያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ የጋራ ጥቅም ማህበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማህበራዊ ሁኔታዎች ሁሉ ማሳያ ነው። በርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከለ ተገቢውን ዳኝነት መስጠት የባለ ስልጣናት ተግባር ነው። ይሁንና ስልጣን እውነተኛ ሰባዊ ህይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ስራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመስረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ስርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከስነ ምግባር አኳያ ተቀባይነት ባለው መንገድም ስልጣን የህብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ስልጣን ህጋዊ ለሆነ ግላዊና የጋራ ጥበቃ መብት መሰረት ነው። እያንዳንዱ ሰባዊ ህብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ የተሟላው ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማህበረሰብ ውስጥ ነው። የሲቪሉን ህብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ህዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የህዝቦች ማህበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁልጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምንጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ስርዓት የተመሰረተው በእውነት ላይ የተገነባው በፍትህ ላይ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማኅበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ሥራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባሕርያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለኅብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባሕሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በስርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ስነ ምግባራዊ ግዴታ ራሱ የማይቋረጥ ታድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በስልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል። ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለረቡዕ ሐምሌ 8 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የረቡዕ ሐምሌ 8 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሰናዳናቸውን ዝግጅቶች በቅድሚያ እናስተዋውቃችኋለን። በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ ውይይት እየተካሄደ መሆኑን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልእኳቸውን በመጀመር ጦርነቱ እንዲቆም ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የዓለም መሪዎች፣ የኖቤል ተሸላሚዎችና የአእምሮ ሕክምና ባለሙያዎች በበርጎ ላውዳቱ ሲ እንደሚሰበሰቡ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የጋራ ጥቅምን ትርጉም በተመለከተ በካቶሊክ ቤተ ክርስቲያን ትምህርት ክርስቶስ ውስጥ ከቁጥር 1905 እስከ 1912 ድረስ የተገለጸውን አስተምሮ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ ውይይት እየተካሄደ እንደሚገኝ ተገለጸ። የኖቤል ተሸላሚዎችን ያሳተፈ በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ የሚወያይ የባለሙያዎች ጉባኤ በካስቴል ጋንዶልፎ የውዳሴ ላንተ ይሁን መንደር ሐምሌ 7 2018 ዓመተ ምህረት መጀመሩ ታውቋል። ጉባኤው የኖቤል ተሸላሚዎችን፣ ባለሙያዎችን፣ የዩኒቨርሲቲ ተወካዮችን በማሳተፍ ዓለማችንን እየጎዱ ባሉ ትልልቅ ፈተናዎች ላይ እንደሚወያይ ታውቋል። ከ200 በላይ የኖቤል ሽልማት አሸናፊዎች፣ የቀድሞ የሀገር መሪዎች፣ የዩኒቨርሲቲ ተወካዮችና ባለሙያዎች ማክሰኞ ሐምሌ 7 2018 ዓመተ ምህረት በካስቴል ጋንዶልፎ በሚገኝ የአትክልት ስፍራ ተሰብስበው በሰው ሰራሽ አስተውሎትና በኒውክሊየር ጦርነት ላይ ውይይት መጀመራቸው ታውቋል። በሰው ሰራሽ አስተውሎትና በኒውክሊየር ጦርነት ላይ እየተወያየ እስከ ሐሙስ ድረስ የሚቆየው ዓለም አቀፍ ጉባኤው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት ዘመን የሰውን ልጅ ከጉዳት ለመታደግ ጥረት ካደረጉበት የሰው ልጅ ታላቅነት ከተሰኘ ጳጳሳዊ መልእክት ላይ ተነሳሽነትን ማግኘቱ ታውቋል። ጉባኤው በማጠቃለያው በሰው ሰራሽ አስተውሎት፣ በኒውክሊየር ጦርነት፣ በራስ ገዝ የጦር መሳሪያዎች፣ በአዳዲስ የዲጂታል ፕሮቶኮሎችና በዲጂታል ዘመን የመሳሪያ ትጥቅ የሌለበት ሰላምን አስመልክቶ የሚጸድቀውን የስምምነት ሰነድ እንደሚፈርም ታውቋል። ለሶስት ቀናት የሚቆየው ጉባኤው በተለይም በትብብር፣ በሰው ልጅ ክብር፣ በተቀናጀ ልማትና በሰላም ላይ ያተኮሩ የሰው ሰራሽ አስተውሎት አስተዳደርን የሚመሩ መርሆችን ለማቅረብ በማለም በኒውክሊየር ዘመን የሰው ልጅ ቤተሰብ ደካማነት፣ ቴክኖሎጂ ለሰው ልጅ አገልግሎትና የሰው ሰራሽ አስተውሎትና የጦርነት የሞራል ተግዳሮቶች በሚሉት ርዕሰ ጉዳዮች ላይ እንደሚወያይ ታውቋል። የጉባኤው የመጀመሪያዎቹ ሁለት ቀናት በካስቴል ጋንዶልፎ በሚገኝ ውዳሴ ላንተ ይሁን የአትክልት ስፍራ የሚካሄዱ ሲሆን ሦስተኛውና የመጨረሻው ቀን የሮም ማዘጋጃ ቤት መቀመጫ በሆነው በካፒቶሊን ሂሊ እንደሚካሄድ ታውቋል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጽህፈት ቤት የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ልዩ ኃላፊና የጽህፈት ቤቱ ምክትል ኃላፊ የሆኑት ብፁዕ ካርዲናል ፋቢዮ ባጆ ለጉባኤው ተካፋዮች ባደረጉት የመግቢያ ንግግራቸው ጉባኤያችንን የምናካሂደው በታሪክ ውስጥ በከፍተኛ ደረጃ በሚከሰቱ የጂኦፖለቲካዊ ውጥረቶች፣ የዓለም አቀፍ ስርዓት መበታተንና የቴክኖሎጂ ውድድር መባባስ በተሞላበት ወቅት ነው ሲሉ አስረድተው እነዚህ ጉዳዮች በሰው ሰራሽ አስተውሎትና በራስ ገዝ ቴክኖሎጂዎች ፈጣን እድገት እንዴት እንደሚታገዙ ገልጸዋል። በዚህ ረገድ የስብሰባውን አስፈላጊነትና በተለያዩ ዘርፎች ውስጥ ውይይትን የማስፋፋት አስፈላጊነትን አስረድተው የፈጠራ ፍጥነት ብዙውን ጊዜ ከማሰላሰያ ጊዜ በልጦ በተገኘበት በዚህ ወቅት ዓለም ወደ እውነተኛ የሰው ልጅ ግቦች እድገት ሊመሩ የሚችሉ የጋራ መርሆች ያስፈልገዋል ሲሉ አስረድተዋል። ጉባኤውን የሚሳተፉት የዶሚስ ኮሚኒቲ ፋውንዴሽን ፕሬዚደንት የሆኑት ብፁዕ ካርዲናል ሲልቫኖ ማሪያ ቶማሲ በበኩላቸው ለተሳታፊዎቹ ባደረጉት ንግግር ይህ ጉባኤ ሊከሰቱ የሚችሉ አደጋዎችን ለመተንተን ብቻ አይደለም ሲሉ አጽንኦት ሰጥተዋል። ተስፋን ለማደስ፣ ውይይት እንደሚቻል ለማሳየት፣ ዛሬም ቢሆን ጥበብ ከእውቀት ጋር አብሮ ሊሄድ እንደሚችል፣ የሰው ልጅ የራሱን የወደፊት ሕይወት የማስተዳደር አቅም እንዳላጣ ለማሳየት ተሰብስቧል ሲሉ ተናግረዋል። የሰው ልጅ በራሱ ዕጣ ፈንታ ላይ ታይቶ የማይታወቅ ኃይል በመጣበት በዚህ ወቅት ሕሊና ያላቸው የወደፊት ትውልዶች ወንዶችና ሴቶች ከግጭት ይልቅ ትብብርን፣ ከፍርሃት ይልቅ ውይይትንና ወደ ኋላ ከማለት ይልቅ ተስፋን እንደመረጡ መናገር እንዲችሉ አጥ

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልኳቸውን በመጀመር ጦርነቱ እንዲቆም ጸሎት ማቅረባቸው ተገለጸ። የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት የሆኑት ብፁዕ ካርዲናል ማቴዎ ዙፒ በዩክሬን ሊቪቭ ክልል በሚገኘው በዛኪድ አንድ ማረሚያ ቤት ማዕከል የሚያደርጉትን የአራት ቀናት ጉብኝት ጀምረዋል። ብፁዕነታቸው ከዚያም ለሩሲያ ጦር ሲታገሉ ተይዘው ከታሰሩት የሰራዊቱ አባላት ጋር ተገናኝተው ከሩሲያ ሊቃነ ጳጳሳት ሊዮ 14ኛ የተላከላቸውን ስጦታና መልእክት ካደረሱ በኋላ ቅዱስነታቸው እንደሚጸልዩላቸውና በቅርቡ ወደ የቤታቸው እንደሚመለሱ ተስፋ እንዳላቸው ገልጸዋል። በዩክሬን በሊቪቭ ክልል በሚገኘው የዛኪድ አንድ የማረሚያ ቤት ማዕከል ውስጥ ለሚገኙት ታራሚዎች ሶስት ስጦታዎችን ያመጡት ብፁዕ ካርዲናል ማቴዎ ማሪያ ዙፒ ስጦታውም በቅርቡ የቤታቸውን በር መክፈቻ ቁልፍን የሚያስቀምጡበት፣ በዚህም ዋና በራቸውን ከፍተው ከሚወዷቸው ሰዎች ጋር እንዲገናኙ የሚል ተስፋ ያለው የቁልፍ መያዣ ሰንሰለት፣ ለክርስቲያኖች የእመቤታችን ምስል ያለበት፣ ለሌሎችም በሙሉ የተስፋ ምልክት ያለበት የሮም ከተማ ነዋሪዎች ጠባቂ እመቤታችን ካርድና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነቱ ቆሞ ሰላም እንዲሰፍን እየጸለዩ መሆኑን የሚያሳይ ፎቶግራፍ ያለበት እንደሆነ ታውቋል። ጉብኝቱ ብፁዕ ካርዲናል ማቴዎ ዙፒ በጦርነቱ ወቅት ወደ ዩክሬን የሄዱበትን የመጀመሪያ ጉዞ ሁለተኛ ተልእኮ የሚያሳይ እንደሆነ ታውቋል። በመጀመሪያ ጉዟቸው በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጥያቄ መሠረት እንደ ጎርጎሮሳውያኑ በሰኔ ወር 2023 ዓ ም ወደ ሞስኮ፣ ዋሽንግተንና ቤጂንግ ከመሄዳቸው በፊት በኪየቭ ከፕሬዚደንት ቮሎዲሚር ዜሌንስኪና ከሌሎች የፖለቲካና የቤተ ክርስቲያን መሪዎች ጋር ያደረጓቸውን ስብሰባዎች ያካትታል። ይህ የሰብአዊነት ተልእኮ በግዳጅ የተወሰዱ የዩክሬን ሕፃናትን ለመመለስ፣ የእስረኞች ልውውጥን ለማመቻቸትና በውጊያው ወቅት የሞቱት ወታደሮችን ወደ አገራቸው ለመመለስ በሚደረገው ጥረት የቤተ ክርስቲያኒቱን ሚናና ድጋፍ ለማሳየት የተደረገ እንደነበር ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ ወደ ኪየቭ ከመመለሳቸው በፊት የቅድስት መንበር ሐዋርያዊ እንደራሴ ከሆኑት ከሊቀ ጳጳስ ብፁዕ አቡነ ዲስቫልዳስ ሁልቦካስና በቅድስት መንበር የዩክሬን አምባሳደር አንድሪ ዩራሽ ጋር ሆነው የታራሚዎችን የመኖሪያ ክፍሎችን፣ ጸሎት ቤትንና ክሊኒክ ጎብኝተዋል። አምባሳደር ዩራሽ እንደተናገሩት ተቋሙ ዓለም አቀፍ ደረጃዎችን የሚያሟላና ታራሚዎች የሚገኙበትን ሁኔታ ማጣራት ለሚፈልጉት ጎብኚዎች ክፍት መሆኑን አረጋግጠዋል። አቬኒር የተሰኘው የጣሊያን ጋዜጣ በዝርዝር ዘገባው ብፁዕ ካርዲናል ማቴዎ ዙፒ ከ50 በላይ አገራት ከመጡ በደርዘን ከሚቆጠሩ እስረኞች ጋር ሰላምታ መለዋወጣቸውን፣ በፈረንሳይኛና በስፓኒሽ ቋንቋዎች ሲያነጋግሯቸውና ታሪኮቻቸውን በአጭሩ ሲያዳምጡ እንደነበር ይተርካል። ብፁዕ ካርዲናል ማቴዎ ዙፒ በጦርነቱ ወቅት እግሩን ላጣ የ25 ዓመት እስረኛ ስጋታቸውን ገልጸው በቅርቡም የሰው ሰራሽ አካል እንደሚገጠምለት ተስፋ እንዳላቸው ተናግረዋል። ብፁዕ ካርዲናል ማቴዎ ዙፒ የጉብኝታቸውን ዓላማ ለታራሚዎች ሲናገሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተስፋን እንድናመጣላችሁ እኔንና ሐዋርያዊ እንደራሴውን ልከውናል ካሉ በኋላ ጦርነቱ ቆሞ እስረኞች ወደ የቤታቸው እንዲመለሱ ይጸልያሉ ብለዋል። ስጦታዎችን ለታራሚዎቹ በግል በሰጧቸው ወቅት ባስተላለፉት መልእክት በቅርቡ ወደ ቤታቸው እንደሚመለሱ ተስፋ እንደሚያደርጉ ገልጸው የወደፊት ሕይወትን በተስፋ እንዲመለከቱ አሳስበው ጦርነቱ በቅርብ ጊዜ ውስጥ እንዲያበቃ አጥብቀን እንጸልያለን ብለዋል። ብፁዕ ካርዲናል ማቴዎ ዙፒ በጸሎታቸው ማጠቃለያ ወደ ቤቶቻችሁ የምትመለሱበት መንገድ በቅርቡ እንዲገኝ፣ ጦርነቱ እንዲያበቃና አዲስ ሕይወት እንዲጀመር እንጸልይ ብለው ክፉ የሆነውን ሁሉ ከልብ ማስወገድ እንደሚገባ አሳስበው እግዚአብሔር ዘወትር ተስፋን በመስጠት ክፋትን ዘወትር እንድናሸንፍ ይረዳናል በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የዓለም መሪዎች፣ የኖቤል ተሸላሚዎችና የአእምሮ ሕክምና ባለሙያዎች በቦርጎ ላውዳቶ ሲ እንደሚሰበሰቡ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: 30 የኖቤል ተሸላሚዎች ከ30 ሀገሮች የተውጣጡ ተወካዮች፣ የቀድሞ የክልልና የመንግስት መሪዎች፣ ኦፕን ኤአይ፣ ጉግል ዲፕ ማይንድ፣ ኤኤአርዩ እና አንትሮፒክ ጨምሮ 20 ታዋቂ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ባለሙያዎች እና 30 በዓለም ላይ ታዋቂ ዩኒቨርሲቲዎችና የምርምር ተቋማት ተወካዮች በዚህ ሳምንት በካስቴል ጋንዴልፎ በሚገኘው ቦርጎ ላውዳቶ ሲ እና በኋላም በካፒቶል ሂል ተሰብስበው በሮም የተካሄደውን የጦር መሳሪያና የጦር መሳሪያ ቅነሳ የሰላም አዋጅን እንደሚያጸድቁም ይጠበቃል። ቫቲካን በሚገኘው ቦርጎ ላውዳቶ ሲ በካስቴል ጋንዴልፎ ጳጳሳዊ የአትክልት ስፍራዎች ከሐምሌ 7 እስከ 9 ቀን 2018 ዓ.ም ባለው ጊዜ ውስጥ አርቲፊሻል ኢንተለጀንስ ወይም

0: ሰው ሰራሽ አስተውሎትንና የኒውክሌር ጦርነትን አስመልክቶ ለመወያየት በዓለም ላይ ከ200 በላይ ታዋቂ ሰዎችና በዓለም አቀፍ ደረጃ በሰላምና በአርቲፊሻል ኢንተለጀንስ ዘርፎች የሚታወቁ ዓለም አቀፍ የምርምር ተቋማት ተወካዮች እንደተሰባሰቡ የተገለጸ ሲሆን፣ አሁን ባለንበት የሰው ሰራሽ አስተውሎት ዘመን ለሰው ልጅ ጥበቃ የማድረግ አስፈላጊነት ላይ ተመስርቶ በተጻፈው አዲሱ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ተነሳሽነት የሚካሄደው ይህ ጉባኤ ዓለም አቀፍ ግጭቶች እየጨመረ በመጣው አለመረጋጋትና ከጊዜ ወደ ጊዜ እየተባባሰ በሄደው የኒውክሌር መሳሪያ ሁኔታ ላይ ትኩረት አድርጎ እንደሚወያይ የተነገረ ሲሆን፣ ከዚህም ባለፈ ይህ ስብሰባ የርዕሰ ሊቃነ ጳጳሳት ሊዮ ለሰላም ትጥቅ መፍታትና የጦር መሳሪያ ቅነሳ የሚለው ራዕይ አንዱ አካል እንደሆነም ተነግሯል። ሰሞኑን የሚካሄዱት እነዚህ ስብሰባዎች አሁን በምንገኝበት የሰው ሰራሽ አስተውሎት በኒውክሌርና በራስ ገዝ የጦር መሳሪያዎች በአዳዲስ ዲጂታል ፕሮቶኮሎችና የዲጂታል ልማት ሞዴሎች ዘመን ሰላምን ለማስፈን ትጥቅ መፍታትና የጦር መሳሪያ ቅነሳ አስፈላጊነት ላይ በማተኮር ሮም ላይ የተዘጋጀው ረቂቅ ሰነድ በማጽደቅ ይጠናቀቃል ተብሎም እንደሚጠበቅ የተገለጸ ሲሆን፣ ዝግጅቱ ሐምሌ 9 በካፒቶል ሂል በሚገኘው የሮም ከተማ አዳራሽ በሚካሄድ ደማቅ ስብሰባ ይጠናቀቃልም ተብሏል። 30 የኖቤል ተሸላሚዎች፣ የቀድሞ የክልልና የመንግስት መሪዎች፣ በዓለም አቀፍ ደረጃ በሰላምና በአርቲፊሻል ኢንተለጀንስ ዘርፎች እጅግ የሚታወቁ 30 የዓለም አቀፍ የምርምር ተቋማት ተወካዮችን ጨምሮ 20 ከዓለም የሰው ሰራሽ አስተውሎት ባለሙያዎችና በልጻጊዎች ለሶስት ቀናት ያክል ኮንክሌቭ ተብሎ በሚታወቀው የውይይት አይነት በአሁኑ ወቅት የሰው ልጅ እያጋጠሙት ያሉ ዋና ዋና ተግዳሮቶችን አስመልክተው ጠንካራ ውይይት እንደሚያደርጉም ተገልጿል። ከዚህም ባለፈ ስለ ዓለም አቀፍ ደህንነት፣ ስለ አዳዲስ ቴክኖሎጂዎች አስተዳደር፣ ስለ ጦር መሳሪያ ቅነሳና ሰላም ላይ ያተኮረ የኢኮኖሚ ልማት ዙሪያ በተለየ ሁኔታ ውይይት እንደሚያደርጉ የተነገረ ሲሆን፣ የውይይቶቹ ዋና ዓላማ ፈጠራን፣ ኃላፊነትንና ስነ ምግባርን ማዋሃድ የሚችል አዲስ ዓለም አቀፍ አሰራር ለመፈለግ እንደሆነም ተገልጿል። ይህ ተነሳሽነት የኒውክሌር ጦርነትን ለመከላከል በተመሰረተው የኖቤል ተሸላሚዎች ጉባኤ፣ የኖቤል ተሸላሚ ሴቶች ተነሳሽነት፣ የኒውክሌር ጦርነትን ለመከላከል በተቋቋመው ዓለም አቀፍ ሐኪሞች ማኅበር፣ በፑግዋሽ የሳይንስና የዓለም ጉዳዮች ጉባኤ፣ በዩንስ ማዕከል፣ የአሜሪካ ካቶሊክ ዩኒቨርሲቲ፣ የቺካጎ ዩኒቨርሲቲ የአደጋ ስጋት ላቦራቶሪ፣ የሃርቫርድ የሕክምና ትምህርት ቤት፣ የብሪንግሃም ሴቶች ሆስፒታል፣ የኖትርዳም ዩኒቨርሲቲ፣ የአቶሚክ ሳይንሲስቶች ማኅበር እና የሶጋጋይካ ኢንተርናሽናል ተቋም አጋርነት እንዲሁም ዶመስ ኮሚኒስት ፋውንዴሽን እንደ ዋና ሴክሬታሪያት በመሆን እንደተዘጋጀም ተገልጿል። ከዚህም ባሻገር አንዳንድ የዓለም ግንባር ቀደም ዩኒቨርሲቲዎችና የምርምር ተቋማት የተውጣጡ ተወካዮች የሚሳተፉ ሲሆን፣ ከእነዚህም መካከል የሃርቫርድ ዩኒቨርሲቲ፣ የስታንፎርድ ዩኒቨርሲቲ፣ የኮሎምቢያ ዩኒቨርሲቲ፣ የፕሪንስተን ዩኒቨርሲቲ፣ የካሊፎርኒያ ዩኒቨርሲቲ፣ በርክሌይ በሞንትሬ የሚገኘው የማድልበሪ ዓለም አቀፍ ጥናት ተቋም፣ የኦክስፎርድ ዩኒቨርሲቲ፣ የማንቸስተር ዩኒቨርሲቲ፣ የፈረንሳይ ኮሌጅ፣ የኩዊንስ ዩኒቨርሲቲ፣ የሲሞን ፍሬዘር ዩኒቨርሲቲ፣ የአውስትራሊያ ብሔራዊ ዩኒቨርሲቲ፣ የአንተርወርፕ ዩኒቨርሲቲ፣ የቅዱስ ፓትሪክ ጳጳሳዊ ዩኒቨርሲቲ፣ ቶር ቬርጋታ የሚሰኘው የሮም ዩኒቨርሲቲ፣ የባልሴሮይ ተቋም፣ የደቡባዊ ካሊፎርኒያ ዩኒቨርሲቲ እና ቴሌማቲካ ኢንተርናዚዮናሌ ዩኒቨርሲቲ እንደሚገኙበት ተገልጿል። ይህ ስብሰባ አሁን ባለንበት በሰው ሰራሽ አስተውሎት የኒውክሌርና የራስ ገዝ ጦርነት መሳሪያዎች አዳዲስ ቴክኖሎጂዎች የፕሮቶኮሎችና የዲጂታል ልማት ሞዴሎች ዘመን ሰላምን ለማስፈን ትጥቅ መፍታትና የጦር መሳሪያ ቅነሳ አስፈላጊነት ላይ በማተኮር ሮም ላይ የተዘጋጀውን ረቂቅ ሰነድ በማጽደቅ እንደሚጠናቀቅ የተነገረ ሲሆን፣ ይህ ሰነድ በትብብር፣ በሰብአዊ ክብር፣ በሁለንተናዊ የሰው ልጅ እድገትና በሕዝቦች መካከል ሰላም ላይ የተመሰረተ የዓለም አቀፍ ደህንነት ራዕይን በማራመድ የሰው ሰራሽ አስተውሎት አስተዳደርን በተመለከተ መርሆችንና መመሪያዎችን ለመመስረት የተዘጋጀ እንደሆነም ተነግሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የጋራ ጥቅምን ትርጉም በተመለከተ በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ውስጥ ከቁጥር 1905 እስከ 1912 ድረስ የተገለጸውን አስተምሮ እናቀርብላችኋለን። የጋራ ጥቅም ከሰው ልጅ ማኅበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር የግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማህበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ህይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም ሶስት መሰረታዊ ነጥቦችን ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለስልጣናት የሰዎችን መሰረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ህብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ይግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማዳበር አስፈላጊ የሆነ ባህሪያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የእነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማህበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማህበራዊ ሁኔታዎች ሁሉ ማሳያ ነው። በእርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከል ተገቢውን ዳኝነት መስጠት የባለሥልጣናት ተግባር ነው። ይሁንና ሥልጣን እውነተኛ ሰብአዊ ሕይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ሥራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመስረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ሥርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከሥነ ምግባር አኳያ ተቀባይነት ባለው መንገድም ሥልጣን የኅብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ሥልጣን ሕጋዊ ለሆነ ግላዊና የጋራ ጥበቃ መብት መሠረት ነው። እያንዳንዱ ሰብአዊ ኅብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ የተሟላው ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማኅበረሰብ ውስጥ ነው። የሲቪሉን ኅብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ሕዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የሕዝቦች ማኅበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁልጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምንጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ሥርዓት የተመሠረተው በእውነት ላይ፣ የተገነባው በፍትሕ ላይ፣ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማኅበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ሥራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባሕርያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለኅብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባሕሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በሥርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ሥነ ምግባራዊ ግዴታ ራሱ የማይቋረጥ ተሃድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በሥልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል። ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለረቡዕ ሐምሌ 8 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።